0: አድማጮቻችን እንኳን ለሳምንቱ ዳደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበረ? መቼም የፊፋ እግር ኳስ ጨዋታ በከተማችን ደመቅ ብሎ ነው ባለፈው ሳምንት አጠናቀናል። ዛሬ ደግሞ እንግሊዝና ፈረንሳይ ተጫውተው እንግዲህ ውጤቱ ለእናንተ ነው። ላልሰማ ላላየ ላለመናገር ነው፣ ምክንያቱም ብዙዎች ሪከርድ ተደርጎ በስራ ላይ ያሉት ተመልሶ ወደ ቤታቸው መጥተው የሚያዩ ስለሆነ ያን ውጤት ሳልነግራችሁ እንግዲህ የምትወድ ቲም ካሸነፈ ጥሩ ነው። ብቻ ለማንኛውም ነገ ደግሞ ትልቅ ጨዋታ አለን፣ እንዲሁም አርጀንቲናና ስፔን። ስለዚህ ያንን እንግዲህ ሙሉ ጨዋታን ሁላችሁም እንድታዩ ጋብዛችኋለሁ። እኔ በሹክሹክታ ወጪው በእኔ ይሁን፣ አይዟችሁ። አድማጮቻችን ዛሬ እንግዲህ ከዚህ ከሰባት ጀምሮ ነበር፣ ትንሽ ሌት ሆነናል በአንዳንድ ችግሮች ምክንያት። ከቤት ነው የማስተላልፈው ብዙን ጊዜ እና አንዳንድ ኔትወርክ ችግር ይኖራል በዛ በስቴሽኑ ጋራ። ሌሎች ደግሞ ገብተው ቶሎ አይወጡም፣ ወይንም ደግሞ ሲወጡ የሚዘጉት ነገር ስላለ ስለማያደርጉ ያን እያስተካከልኩ ነበረ። ለሚቀጥለው ሳምንት በጣም በሰዓቱ እንደርሳለን። አልፎ አልፎ ነው የሚደርሰው እና ብዙን ጊዜ ኮምፕሌን አናረግም ማለት ነው። የዛሬው ዝግጅት እንግዲህ በጣም ጥሩ ዝግጅት ይሆናል፣ ምክንያቱም ባለፈው ሳምንት ምን ነበረ? ያለፈው እሁድ ጾም ተፈታ አይደለም፣ ሁሉም ደስተኛ ነበረ። እና አንዳንድ ሰዎች እንዳው የመዝናኛ ፕሮግራሞችን ሁሉ ብታዘጋጅ ይበጣል። አብዛኛው የዚህ ኢንፎርሜሽንና ኢንተርቴንመንት ስለሆነ ብዙ ጊዜ አንዳንድ ኢንፎርሜሽኖችን የከተማችንም ሆነ በኢትዮጵያስ በተለይ በአሁኑ ያለው ሁኔታ እንዲሁ ነካ አርግ ያልፈዋለሁ። ነገር ግን በአሁኑ ጊዜ ቴክኖሎጂ በበዛበት ጊዜ ከቤተሰብም ሆነ ከአካባቢው ከተለያየ ዜና ከዩቱብ እውነተኛውንም ውሸተኛውን ብሎ የማንሰማው ነገር የለም አይደለም እንዴ? ነገር ግን እኔ የማስተላልፈው ብዙ ጊዜ የራስ የሆነ ጀርናል የሆነ አቋም ይዤ ይሄ ነገር ቢሆን ጥሩ ነው፣ ይሄ እንደዚህ ቢሆን እንደው ነበረ፣ እንዲህ ብናደርግ የሚለውን እንዳው የራሴን ሀሳብ እንደው አላለም እንዴ ጠጠር ጣለ ለማድረግ ነው እንጂ በእርግጥም ብዙዎቹን ለምሳሌ አሁን ግስ ስገባ ምን እንደተፈጠረ አናቅማለ። በዛ ውስጥ አንዳንድ ነገሮች ደግሞ እማናቃቸው የምንሰማቸው ቻናሎች እና ደግሞ የራሳችን ብቻ ከሌላው ማንሰማ ከሆነ ችግር ነው፣ የሌላውንም ካልሰማን አይደለም እንዴ? ስለዚህ እንደዛ ስለሆነ የራሴን ሀሳብ እንዲ ጣልጣል አድርጋለሁኝ። እናንተ በተረፈው ሙሉ ሙሉበት እላለሁኝ፣ ግን ሙዚቃ አዝናናችኋለሁ። በተረፈ የሚቀጥለው ጊዜ የተለያዩ ፕሮግራሞችን ለማዘጋጀት ነው እና በጣም የሚገርም ነው፣ በጣም በቀላሉ የምንዝናናበት ነው። እስቲ እግዚአብሔር ካሳካው እንሰማለን። ይሄ ብዬ መናገር አልፈልግም። ጥሩ የመዝናኛ ፕሮግራም ይኖረናል ማለት ዝግጅቴም የመዝናኛ አንዳንድ ነገሮች ቀልዶችን፣ ኢንፎርሜሽን መለዋወጫ በወጣቱም በአዛውንቱም በሁሉም ያለውን በአካባቢያችን ምን አለ የሚለውን ቀልዶችን ጣል እንደዚህ እንደዚህ ለማድረግ እንሞክራለሁኝ። ምክንያቱም ይሄ የሬዲዮ ስቴሽን ስከፍተው ኢንፎርሜሽንና ኢንተርቴንመንት ነው፣ ምክንያቱም ኢንተርቴንመንት ላይ ነበር ያተኮርኩት። ነገር ግን ኢንፎርሜሽን ደግሞ ቢጨመርበት ተብሎ ነበር እኔ እዚህ ስመጣ ማለትም እዚህ ቫንኩቨር በተለይ ሙዚቃው በምኑ በዚህ በአርቱ አካባቢ ነበረ የፈለግኩት እና በዛ ምክንያት ነው እንጂ ያለኛ እንዳንድ በሀገር ውስጥ ያለውን ተጨባጭ እየተከታተሉ ፖለቲካሊ እንዲህ ሶሻል ኢኮኖሚካሊ ሲሪየስ ሆኖ በመጽሐፍና በግሩፖች ውስጥ ወይ በቡድን ወይንም በዚህኛው ድርጅት ራሴን እንትን ማድረግበት ቦታ የለም። ስለዚህ በእንደዚህ መልኩ እየታወቀ ነው። ነገር ግን ብዙዎች እየጋበዝኩኝ ከዚህ በፊት ብዙ ሰርተዋል። አቶ ፍሬሰው፣ አቶ ደበበን፣ ሌሎችም በዚህ ሬዲዮ የራሳቸውን አስተዋጽኦ አድርገዋል። ይሄ ሬዲዮ ብዙ ነው። ስለዚህ ለኮሚኒቲያችን የሚሆን ሬዲዮ ነው ብዬ ነው የምገምተው። ምክንያቱም ማንም ሰው ማንንም እኛ አንኮንንም፣ ግን ያለውን ሪያሊቲ እናወጣለን። ለምሳሌ በዘርና በሃይማኖት እንዲሁም በጾታዊ ነገሮች ላይ ድጋፍ አንሰጥም። ሌላ ደግሞ ኢንዲቪዥዋል የግለሰቦችን ስም ይዘን ወጥተን አንናገርም ማለት ለምዶብን ነው እንግዲህ ከሌሎች ይሆናል አልናገርም። ሌላው ለኮሚኒቲያችን የሚጠቅም ነገር ከሆነ ጥሩ ነው፣ የማይጠቅም ከሆነ ጭራሽ ሆነ አናስተላልፍም። የሆነ ሆኖ አንዳንድ ኢንፎርሜሽኖች ከመጡ በላቸው በሞያም ሆነ በመን ለማስተላለፍን ሞክራለን። ዛሬ ግን እንደዚህ አንዳ ዜና ስለዚህ ዛሬውን ዝግጅት ላቀርብላችሁ አንድ ሙዚቃ አሰማለን። ካንድ ሙዚቃ በኋላ ቀደም ብዬ እንደገለጽኩ ነው የራስ የሆነን አስተያየት እንዲውጣልጣል አረግና አፍሪካ ማማን እንጀምራለን። ከአፍሪካ ማማ በኋላ በከዚህ በከተማችን ሆነ ያሉትን አንዳንድ ማስተያየቶችና አንዳንድ ኢንፎርሜሽኖችን እናገራለሁኝ። ከዛ በኋላ መዝናኛ ፕሮግራማችን ይሆናል። በአካባቢያችን ምን አለ የሚለውን ነገር ሁኔታ ለማን ነው። ስለዚህም ሁልጊዜ እንደምናደርገው ሙዚቃ ነው መግቢያው። እስቲ አንድ ሙዚቃ ወደ እንውሰዳችሁ ወደ ጎጃም እነሆ።
1: ጥያን ሲመጣ ደገላውን ጥሶ ቁጭ ብሎ የቆያላም ሰውን አጉርሶ ባብሰው ሁላ ቢሆን ደረቱ አልተመለሰም አልዞሮ ፊቱ ብሎማ እስቲ ላነሳ ሰው ያን ጀግና በሬማ አንተ
2: በላይ ጀግንነቱን መቸጥሎት ሞተ በላይ ወንድነቱን መቸጥሎት ሞተ አሁንም አፈራ ጎጃም ወንድ ወለደ አሁንም አፈራ ጎጃም ወንድ ወለደ ተውታት ነካኩት የበላይ ናገር ተውታት ነካኩት የበላይ ናገር ስሙ እንኳን ሲጠራ ያሻግራል ድንበር ስሙ እንኳን ሲጠራ ያሻግራል ድንበር።

አድማጮቻችን ተመልሼ መጥቻለሁኝ። አድማጮቻችን እንግዲህ ባለፈው ሳምንት የሆነት ብዙ ነገሮች አሉ። በተለይ በአለም ደረጃ በተለይ በአሁኑ በኢራንና በአሜሪካ ጦርነት እንባል ብዙ ችግሮች ተፈጥሯል። በዚህም ሆነ በኢትዮጵያ ብዙ ነገሮች አሉ። ያን ሁላችንም አሜሪካ ቀላል አርጋ ኢራንን በተበቀች በጊዜ በአሁን ሰዓት ወደ 400 ወታደሮች ቆስሎ ወደ 14 የሞቱበት ነው። በሚያስገርም ደረጃ ዛሬ የሀያለ ነገሮች ራሳቸውን እንዲመረምሩ የሚያስችል ደረጃ ደርሷል ማለት ነው። እና ዓለም ሁልጊዜ በትምክተኞች ላይ ብዙም ጊዜ ብዙ አጸፋዎች ይኖራሉ፣ ይጠነቀቃል። ወደ ሀገራችን ስንገባ በአሁን ሰዓት በኢትዮጵያ ውስጥ ያለው መንግስት በእርግጥ ነው የምለው በፍራቻና ራሱን በመደበቅ ላይ እንዳለ ሁላችንም እናቅናል። ምክንያቱም ይህ መንግስት ለሁሉም ለኢትዮጵያኖች በሙሉ ለዚህ ነው ለዛ ነው ሳንል የፈጠረው ችግር አይደለም። ብዙን ጊዜ ለቤተ ክርስቲያኖች መከፋፈል፣ በዘር ሰዎች ለመጣላት ይሄ የኔ ነው የኔ ክልል ነው ይሄ በዚህ ጋር መሄድ አትችልም አንተ ከዚህ ከሌላ ነህ ከሰሜን ነህ ከደቡብ ነህ በዚህ በእኛ በኩል አታልፍም በሚል መደረጃ ብዙ በየቦታው የተለያዩ ሽፍቶች እንደተፈጠሩ ነው። ያ እንግዲህ ሆን ብሎ የተዘጋጀ ነው። በሌላ መንገድ ደግሞ ስታዩት አዲስ አበባ ከተማ አሸብርቃለች የሚል ሁኔታዎችን የመንገዱ አስፋልቱ ምኑ ሌኮቹ ተሰርተዋል። ጥሩ ነው አይደለም እንዴ? ደስ ይላል። ውጭ ግን እዛ ላይ ያሉ ሰዎች ነው የት ነው ያሉት? የት ነው የተቀመጡት? የኑ ቦታቸው ትንሽ ሰተነዋል አይደለም? ለጥቂት አንድ አምስት አስር በእርግጥ ነው ሁሉም ሰው ቤት አግኝተዋል። በመጠለያ ባልሆነ በትልቅ አምስት ስድስት ቤት ያለውን ሰው በአንድ ቆርቆሮ ቤት ውስጥ ወይ አንድ ውስጥ ማሸጋ ስር ሰውን ለሰዎችም ጤንነት አለና በአይምራቸው ላይ ምን ያህል እክል እንደሚፈጥር ሁላችንም እናቅናል። ይህንን ብዙን ጊዜ ምንድን ነው አብይን ላይ ብቻ የምታተኩሩት? ሌሎቹ ባረጉት እሱ እንት እያስተካከለና አሁን ደግሞ ሚኒስትሮቹን አስተዳደሮቹን በደንብ አላደረጋችሁም አልሰራችሁም ብሎ እየቀየረ ነው። በእርግጥም ጥሩ ነው እንግዲህ መቀየር፣ በእንደዚያም በጥሩ አላማ ከሆነ ጥሩ ነው። ነገር ግን ያሳ ግማቱ ከራሱ ነው አይደለም የሚባለው። እና ከላይ ሁኔታዎች ካልተቀየሩ የታችኛው መለዋወጥ ዋጋ የለውም። የጉልቻ መለዋወጥ ወጥ አያጠፍጥም ይባላል እንግዲህ በአበው ተረት ማለት ነው። በእርግጥ ነው ዋናው እንግዲህ ዛሬው በቅርብ ቀን የምታዩት የሚኒስትሮች አብይ ለውጥ አድርጓል ተብሏል። ነገር ግን ብዙዎች የሚያውቁትና ፖለቲካሊ ዲፕሊ የሚቀጠልቆ የሚያውቁትና ያለውን አሁን ነባራዊ ተጨባጭ ሁኔታን ግንዛቤ ውስጥ በማድረግ የሰጡት ምላሽ ለራሱ ፍራቻ ነው። በአሁን ሰዓት በዚህ ባሉት በላይ ያሉት ስልጣን አብይም ሆነ ሌሎቹ የራሳቸው ላይ ያለ ችግር የመንግስት ግልበጣ እያለ ከስንት ጊዜ ነው በአሁኑ ወደ ብዙ ጊዜ ነው እያወራ ያለው። በአፍሪካ ውስጥ ደግሞ የመንግስት ግልበጣ የተለመደ ነው። በጣም ቀላል ነው። ከአንድ አራት ሰው አገሮች ብቻ ናቸው በግልበጣ ላይ ብዙ ያልተደረገው እንጂ ሌሎች በሙሉ አፍሪካ ውስጥ ተደርጓል። በእውነቴ ነው የምለው። ኢትዮጵያ ውስጥም ያው የምታውቁት ተገልብጦ ነው አለን ሁሉም። በተለይ በኃይለ ሥላሴ እንደገና ደግሞ በደርግም ጊዜ የሆነ ነገር ነው አይደለም። ነገር ግን በአሁኑ ሰዓት ፍራቻና ጭንቀት ያለ መሆኑን የምናውቀው ነው። እና የጋራ የምክክር ኮሚቴ መቋቋሙ ጥሩ ነው። ግን እንዴት ነው አመራረጡ? አልሸሹም፣ ዞር አሉ ነው ሁሉ ነገር። ይሄ ነገር በትክክለኝነት ቢሆንና ሰላም ቢፈጠር ለመሆኑ በሀገር ውስጥ ያለው የጦርነት ሁኔታ ለምሳሌ በአማራውና በትግራይ ውስጥ እንዲሁም በኦሮሚያ አካባቢ ያለው የጦርነት ትግል መንግስት እነኛ ጥያቄያቸው ምንድን ብሎ ቁጭ ብሎ ተነጋግሮ ያውቃሉ? ከአረብ ሀገር ድሮንና መሳሪያዎች በማምጣት አገራችንን መሬቱን በመሸጥ ለአረቦች በማድረግ ከመከላከልና ከመግደል በስተቀር የኢትዮጵያ ድንበር ገብቶ የያዙትን የሱዳን ምድሮች እንኳን አልተከላከለም። እና አገራችን ይህንን የህዝቡን ጥያቄ ቢሰማና መንግስት መልስ ቢሰጥ እሰየው ነው። አሁንም ቢሆን የህዝቡ ጥያቄ ነው ሰላም እንብላ፣ ልጆቻችን ወጥተው ይግቡ፣
ትምህርት ቤቶች ይከፈቱ፣ ኢንዱስትሪዎች ይከፈቱ፣ አለም እንዴ ሆስፒታሎች ስንት ሰው ነው በየቤቱ የሚታከምበት አቶ መዳን የሚችሰሉ ብዙ ሰው ነው የሚመጡ። እኔ በቅርብ የማውቀው ብዙዎች አሉ ከመቸገር እንኳን መዳን ላግ የሚበሉት። አንድ ሰው ሲታመም የሚጠገነው ምንድን ነው? አንዳንዴ ታስታውሱ እንደሆነ እግር ሲሰበር በግ ታድሮ ቅልጥ ምናምን አጃ ይባላል። የለም ይሄ ፍጹም ጎመን እንኳን የለም። ጎመንና እንዲህ ባለፈው እንደ መንግስት ሄደው ፋርም ጋር በዳቦ በሙስ ሲበሉ እና እንደዚህ አይነት ካጀማመሩ ነው በቃ በጣም የሚገርመው። ለመሆኑ ይሄ መንግስት ስልጣን ሲይዝ አንተ ደግፋል ወይስ አልደገፍ? ጥርቅም አድርጌ ነው የደገፍኩት። እንዴ ብዙዎቹ ጋራ በደንብ አድርገን ያው ለውጥ መጣ ጥሩ ነው ብለናል። ግን ለካስ በኋላ ነው የሚታየው። ሁለት ሰዎች በደንብ የሚግባቡ ሰዎች ተጣልቶ ከሄዱ ወዲህ ያ ድሮ የነበራቸውን ትዝታ ወደኋላ ነው ከዛ ምን ነው ባልሆነ የሚያሰኝ። እና እኔ ብቻ ሳይሆን ሁሉንም የገደላቸውን ሁሉ አብይ እነደጉን ሁሉ ሙሴ ነው የሚሉት ሰው ነው አይደለም እንዴ? ለማ መገርሳ ስናየው ለማ መገርሳ ከአብይ ጋር አብይን እዚህ ያደረሰው እሱ ነው እዚህ ጭጋ። እና አብይም ሁኔታዎቹን ለማ መገርሳም ያለውን አካሄዱን አልደገፈውም። እና በዛ የተነሳ በእውነቴ ነው በጣም የሚያሳዝን ነው እና ለራሱ ያልሆነ ሰው ለቤቱ ለጓደኛ ያልሆነ ሰው እንዴት መሪ ሊሆን ይችላል? ቤተሰቡን ማስተዳደር የማይችል እንግዲህ ይሄ ነው ብያለም እንጂ መቼስ ሁሉም ሰው ልጅ ይኖራል፣ ልጆች አሉት፣ ትዳር አለው። ልጆቹ የት ናቸው ብሎ መጠየቅና እንደኛ ደግሞ ምን ቦታ እንደደረሱ ማለት መከታተል ትልቅ ነገር ነው። ስለዚህ በሀገራችን ያለው ሁኔታ በአሁን ሰዓት እየጠበበ ነው ያለው። የዛሬ 4 ዓመት 3 ዓመት የፋኖ በትንሽ ወጥተው ዛሬ በብርጌድ ብቻ ሳይሆን በክፍለ ጦር ደረጃ ተደራጅተው በመሳሪያ ነው። እንዴት በመሳሪያ አያዋጣም? ለምን በሰላም በድርድር ሲል የአብይ መንግስት የተቀበላቸው ምንድን ነው? በመሳሪያ ነው። ሄዶ እዛው ድረስ እንጂ በነገሮች ሲበላሻሹ በትግራይ ጦርነት ውስጥ ያለውን ነገር ሁኔታዎችን አርጎ እንደገና ወደዚህ ወደ አማራ ገብቶ ደግሞ ሌላ ለመጨፍጨፍ ሲሞክር ነው ብለው ጀግኖች ወጥተዋል። እንዲሁም ደግሞ አብይ ለምሳሌ ብዙዎች እንደሚታወቀው የኦሮሞን ህዝብ ጥቅም የሰጠ ይመስላል። አይደለም፣ የኦሮሞ ህዝብ፣ የትግራይ ህዝብ፣ የአማራው፣ ወላይታው ሁሉም እኩል ነው የሚኖረው። ከእጅ ወዳፍ ነው ማና መሳንት የሚሰጠው የለም የሚሮጡ። ይልቁንስ ትራክተር ቢገዛበት ቦታዎችን ውሃ እንደሌሎች አፍሪካኖች አሁን በጣም ዌስት አፍሪካ ውስጥ ምን ያህል እንደሆነ ታውቃላችሁ። ኢትዮጵያን አሁን የምታዩት ሌላ አፍሪካኖች ብትሄዱ እንዴ እኛ ምንድን ነው የምለው። እኔ ልንገራችሁ፣ እዚህ ስመጣ ትዝ ይላችሁ እንደሆን ድሮ ለምለሙ አገሬ ምናምን ዳቦ የሞላብሽ ምናምን ብለን ይዘፈን ነበር አለም እንዴ። እና መንገዱን ስንሄደው ከድሬዳዋ ስትመጣ ጅማ ሐዋሳ ስንሄድ ሁሉን ጫካውን አይተነዋል። ግን እዚህ ስመጣ እንዴ የኛ ሀገር ለምለም ብለን የምንለው ለካስ በቃ የሚያሳፍር ደረጃ ነው ያለ ነው። እና ያሬም ገበሬው በገጠር ውስጥ ምንም አይነት ኢንፎርሜሽን ሳይሰጠው ያለ ነው። በጣም ብድግ ብለን የምናከብረው ገበሬውን ከመቀመጫችን ብድግ ብለን ማክበር የሚገባን ገበሬው ነው። ገበሬው ጫማ ሳይኖረው ልብሱ ተወጫጭቆ እያረሰ ወደ ከተማ የሚያመጣው በእውነቴን ነው። እንደዚህ አይነቶችን እንኳን ኢንፎርሜሽን ለነሱ እንኳን ምንም ነገር ብዙ ማዳበሪያ ይጨምራል፣ ካልተከተልከው በቃ ተቀንሶብሃል። በጣም የሚገርም ነገር፣ ስብሰባ ካልወጣችሁ ማዳበሪያ አይሰጣችሁም፣ ካልመረጣችሁ ይሄ አይሰጣችሁ የሚባለው ነገር በኢትዮጵያ ውስጥ ሁላችሁ የምታውቁ ናቸው። እና የኢትዮጵያ መንግስት በአሁን ሰዓት በውጭ በሚገኙት አፌ ቀላጤዎች ወይም ኤምባሲ ምናምን ነገሮች ብዙ ነገሮች ሊያደርጉ ይችላሉ በገንዘብ። ነገር ግን የህዝብ ትግል ምንጊዜም ሀያል ነው። እኔ
በርግጥ ነው ማለት ማንም ሰው አይሆንም ነበርም ዛሬ የምናቸው ያማራው ፋኖ የትግራይ ነጻነት አውጪ የኦሮሞ ዲብ ሌሎችም አሉ ብዙ እንደዛ አይሆንም ነበር ሁሉም አማራር ጦር አማራር ቢኖርና ለሁሉም መፍቴ በሰላም ቢፈለግ ጥሩ ነው ያብ ይምላሽውል ግዜ ምንድነው ጦርነት ለምን አለዛማ የለችም እኮ በቃ እንዴ እንዴ መጀመሪያ እኮ የቀነሰው ቦታውን ይዙብኛል ብለናል እንደለማ መገርሳን ሌሎችም ይሄ ወጣ ብዙዎች ትግሉን እዚህ ደረጃ ያደረሱ ሰዎች የሉም እና በጣም የሚገርም ነው አሁን ለምሳሌ በአማራውም በሌላውም ክልሎች አብሮት የሚሉ እነኚህ ዘፋኞችም አንዳንድ ዘፋኝም ገብቷል መሰለኝ ኪቦርድ ተጫዋች እሱም ደግሞ ምረጡኝ እያለ ነው እና ተመረጠ መሰለኝ ያው ያን በእንደዛ አይነት ነገር ነው የሚኖረው ስለዚህ ለዋነኛም ኢትዮጵያኖች በሙሉ አማራው ትግሬው ኦሮሞው ሌሎችም በሙሉ ሁሉም በአንድነት ሆኖ የዚህን አይነት መንግስት አያስፈልግም የተሻለ ይሁን ሁላችን በጋራ የምንሰራበት መንገድ ይፈጠር በቃን ሞት በቃ እኮ ኢትዮጵያ ውስጥ እኮ ሰው ሞተ ሲሉ እንደነገጥ ነበር አለ ቀረ እኮ መደንገጥ አንድ ሰው ነው ብዙ ሰው በየጎረቤቱ

የማደንቀውና ሁኔታውን እስካሁን ድረስ የተናገሩን ፕራይም ሚኒስተር መለሰን እኔ የምትመኘው ምንድን ያገር ህዝብ በቀን 3 ጊዜ እንዲበላ በቃ ይሄ ራሱ በቂ ነው። ይሄን ደሞ ስትል አንተ ደሞ ያን እንደገፋል እንዳትሉ ያለው ሪያሊቲ መዋጥ አለብን አይደለም እንዴ? አብይም ቢሆን የራሱ ይጎኖ እንጂ ኦሮምኛ ስለሚችል ጅማ ስለወተል እንጂ የኦሮሞን ህዝብ ሊወክል አይችልም። በሙሉ ተቅላላ የራሱን ግሩፕ መወከል ይችላል እንዲሁም ሌሎቹ። ዛሬ ጦርነት የሚያጃበበው በትግራይ አካባቢ ለምንድን ነው? አሁን የታሰሩ ጀነራሎች አሉ፣ አብይም መመሪያ ሰጥቷል ሄዶ መቀለን እንዲይዝ ምናምን። እንግዲህ አስቡ ምን አይነት ህይወት ይጠፋል በዛ መሃል። ንብረትስ ስንቶች ናቸው ባለፈው ጦርነት እግራቸው ተቆርጦ ሰው ሳይ ደንበኛ የሚኖሩ ኑሮች መንገድ ላይ ወድቀው የሞቱም እንዲሁ ከዛው ከጦርነቱ በኋላ እግራቸው ለከላቸው ጎሎ የወደቁ የሞቱ። እስቲ የትኛው ሆስፒታል ነው ያሉት? የት ነው ያሉት እነኚህ? በዛን ጊዜ አብይን በአብይ በኩል ያሉትንም በትግራይም በኩል ያሉትንም በአማራም ክፍል ያሉትም ሌሎችም የት አሉ? ምን ደረሱ? የምን አምባ የተሰራ ነበር ድሮ? አሁን ግን የለም። ይልቁንስ የበለጠ ጦርነት ከዛ ባሻገር ደግሞ ጎረቤት የነበረችውን ኤርትራ ጋር ውጊያ ለመጀመር ይሄ ነገሮች ቢቀር ጥሩ ነው። ነገር ግን መሆን የለበትም። ዋናው የኢትዮጵያ ሕዝብ ሰላም በልቶ የሚወጣበት ጠዋት ልጁን ወደ ትምህርት ቤት ልኮ በደስ ብሎት ለምን አረፈርክ ብሎ የሚቆጡ ድሮ እኮ እንደዛ ነው። አሁን ግን ደህና መጣህልኝ ለምን 10 ጊዜ አረፍድ ምን አለኝ ተብሎ ከእጅ እስከታች ዳበስ ዳበስ ሰው ሲተኛ ጠዋት አለው አንዱ ስነሳ እንዴት ነው ስል ሁሉ ጠዋት እኮ ስነሳ አለ ከጣት ጀምሬ ቼክ አረጋ ትንሽ ካላበኝም ደነግጣለሁ ደም ይመስለኝ ምክንያቱም ጢጢጢጢ ጠይቶ የሚል ነገር አለ። እና ይና ሀገራችን የማፊያ ሀገር ሆናለች። አዲስ አበባ ማፊያ የማይሰርቃለ እንዴ? ሰውን ገሎ ለአንድ መኪና ቱቦ ውስጥ ጨምሮ እዛቸው እኮ ነው። አዲስ አበባ ቱቦን ሸጦ መኪናውን እዛው ይሸጠዋል። ገዢውስ አሻሻጮስ ማን ነው? መኪና እናመጣላቸዋለን ብለው የተበሉት ገንዘብስ? ቤት እንሰጣለን ብለው ብዙ ብዙ ነገሮች አለ። በጣም በጣም የመንግስት እጅ ያለ ባለስልጣኖች ያለበት በአሁኑ ሰዓት እንብላው መብላት አለ ምን ጋጠው ያሉ ደረጃ ነው። በእኔ በኩል ይሄ ነው አስተሳሰቤ። የአብይ መንግስት ካልተቀየረ ኢትዮጵያ ሰላም ልትሆን አትችልም። ብልጽግና የሚሉት ፍጹም መበልጸግ ቀርቶ ወላ ምንም ይሆን የሚችላለም። አዎ እንደዚህ ትላለት ሉኛ ለአንተ የተመቻቸበት ሀገር በዛም በሆን ያው ነው ምንም የሚያግደኝ የለም። ስለዚህ አድማጮቻችን ይህ ስለሆነ ምንድን ነው መፍትሄው የሚባለው ምንድን ነው? ሁላችንም አንድነት ከጥላቻና በዘር ከመከፋፈል አንተ ትብስ አንተ ትብስ ተብሎ በዘር በሃይማኖት ሳንከፋፈል ሁላችንም በአንድነት ሆነን ጥቅም ያለው የቱ ነው? ይሄ እኮ መንግስት ካሰበበት እኮ ሁሉን አዋይቶ ሰላም አድርጎ ፈጥሮ በሰላም እኮ መውጣት ይችላል። አብይ መቼስ እንዳው ቢቀር ቢቀር አርጅቶ እንትን አይልም እንዴ? አይደለም እንዴ? ዘላለም አይደለም ግን ጥሩ ስራ። አዎ እነሱ የሚታያቸው አበቤ እና እሱ የሚታያቸው እንጃ ሽመልስ አብዲሳ ምን እንደሚያደርግም አላቅም። ያው የእሱ እንትን ነው እንጂ በዛ አካባቢ ነው የሚለው። ሌሎችም እንደዚህ መሪዎች አሉ። በእርግጥ ሽመልስ አብዲሳ የኦሮሚያ መሪ ስለሆነ ጥላቻ አይደለም። ሌሎችም እንደዛ አሉ። እና እቺ የምትበለጨውን ፓርክ ተሰራ ተለወጥን፣ አንደርግራውንድ ፓርክ በጣም ቆንጆ ደስ ይላል። በእውነት ፓርኩም ምኑም ደስ ይላል። መመጣጠን ያለበትን ነገር ነው የምለው እንጂ እንደዛ ለምን ሰራችሁ? ያ አዲስ አበባ ውስጥ ያለው ቀጨኔ የሚባለውን ወንዝ አስተካክሎ ሰርቶ ለህዝብ እንዲዝናኑ እንዴት ቆንጆ ነው። ግን ያ ቦታ ሲሰራ ምን መስዋዕትነት ተከፈለ? የካናዳ ባቡር ከኢስት ወደ ዌስት ሲመጣ ስንት ህዝብ ነው ያለቀበት ያን ቦታ ለማሰራት? ቻይኒሶች በተለይ ግን ለእነሱ ሁሉ ክሬዲት አላቸው። ሲሆን የው ልጆቻቸው እነሱን በሰላም የሚኖሩበት ብዙ ብዙ አለ። ስለዚህ አብይ ከአረብ ሀገር ጋር የሚደረገውን ነገር አቁሞ የኢትዮጵያ ያሳደጉትን ትምህርት ቤትም ቁርአንም ሆነ ፊደል የተማረበትም ሰው እነኛ አብይ አልጋ ላይም ሆነ ተኛ መደብም ሆነ ምን ሁሉም የኢትዮጵያ ህዝብ ኑሮ ነው

ያንን አስተውሰው ለሚያልቅሱ እናቶች በመሆኑ ልጆቹ ከጦርነት እንዳልፉ ያለውን ንብረታችን ወደ ልማት ሲባል ከተማ ማብዝረጋለም ከተማን እያፈረሱ ሰውኮ መኖር የሚችልበት እየፈረሰነና በቃ አበባና እንደዚህ ነው ደስተኛ ማንም የለ በርግጥ ነው መናገረው ይሄን የሚያደርጉት ያው ገዛችሁ ካሹን በጣም የሚገርም ነውኮ የአማራ ክልል ውስጥ አንድ በእንጨቲቱ ሆነ ድልድይ 2 ሜትር ነው 3 ሜትር ነውኮ ወደ 100 ሚሊዮን ብር ተብሎ አይታችሁት ነው የታለን በሉት በቃ አመራሮቹ በልቶት 1 ሚሊዮን ብር በቆ ሄንጨት ተደድሮ ነውኮ እንጃ 5000 ሊያውጣ እንጨት ቢገዛ ሰዎች በህብረት ቢያርጉት ይቆፍ ተሰራ ተብሎ ያችን ተሰራ ብሎ አለም አስመረቃቸው ተሰራ ብሎ ገንዘቡን 1 ሚሊዮን ምናምን ሚል በጽሁፋቸው ገርሞኛል እውነት ይሁን ውሸት እንግዲህ ይሄን ነገር ነው እንደዚህ አይነት ናቸው ምክንያት አንድ ሰው ምክንያት ከሌለው ይሄ ነገር ሊሆን አይችልም እና እባካችሁ ሁላችሁም የኢትዮጵያን ወደ ድሮ ፍቅር ገንዘብ ብቻ አለም ሰላም ምንዋደድበትን ምንላይበትን ነገር እንፍጠር የዛ መዘዝ በኖርዝ አሜሪካ በአውሮፓ በኤሽያ ኢትዮጵያኖች ምንድርቱ አካባቢ እየተፈጠረ ነው ግን በጣም ሬር ነው ግን ኢትዮጵያ ህዝብ አሁንም በዛ በሀገራችን ያሉ በትግራይ ውስጥ አማሮች አሉ ኦሮሞዎች አሉ በኦሮሞ ውስጥ አማሮች አሉ ትግራዮች አሉ በአማራ ውስጥ ኦሮሞዎች አሉ ትግራዮች አሉ ተዋልደው ልጆቹ አንድ ነን ስለዚህ ያን ፍቅር እግዚአብሔር እንዳመጣልን ነው የምንፈልገው ነገር ግን ይህን ነገር የሚያናፍስ ከሌ ነው ይህ እንደዚህ ነው የሚለውን ነገር ሁሉ ትተን ለሰላም ብንሮጥ መልካም ነው ላለውኝ ይሄ የኔ አስተያየት ነው ኢትዮጵያ ለዘላለም ትኑር ኢትዮጵያኖች አብሮ በሰላም ይኑር ጎረቤታችን ኤርትራም አብረን በሰላም ይኑር ብዙዎቹ ኤርትራን ክሪዲንስ ኤርትራ አገሮናለች ኤርትራኖች ግን ከሁሉ በላይ አንድ ነን ሁላችንም ከነሱ ጋር ሰላም መፍጠር ነው ኤርትራንም ለመውጋት የሚደረገው አምባጓሮ አሳፋሪ ነው ፍጹም አሳፋሪ ምንም አይደለም እና አይደርሱባቸው ማትደርሱባቸው ስለዚህ ወርቋ ያለው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ አሁን አንድ ሙዚቃ ቦታ ወደ አፍሪካ ማማ አንድ 2-3 ሙዚቃ ካሰማ ወዲህ ዜና ይኖራል ከዜና በኋላ ደግሞ ዜና የዚህ ከተማችን ቫንኩቨርን አንዳንድ ዳሰስ አደርጋለሁኝ ከዛ ወደ መዝናኛ ፕሮግራማችን እንሄዳለን እስከዛው ድረስ እስክንመለስ ድረስ አንድ ሙዚቃ ጀባ ልበላችሁ መቼም ይሄን ሙዚቃ እንደምትወዱት ባለሙሉ ተስፋ ነኝ ወርቁ አያሌው ነኝ እናው ሙዚቃ Thank you.

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: Kalalalalam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kalalalalam aims to partner indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the downtown east side by sharing our story or providing single, monthly, or annual donations. Head over to our website, kalalalalam.ca, or Instagram at kilalalelum to learn more or donate.
1: Hey, UBC students. Juggling assignments, exams, work, and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help.
2: በየሳምንቱ ለሁለት ለሶስት ለ15 ደቂቃ ትንሽ ሌት ስለሆን ዛሬ ብዙ አላበዛንም ተመልሰን መተናል አድማጮቻችን እንግዲህ ማስተዋወቂያ በመሃል ይገባሉ የግድ ማስተዋወቂያ አለብን እንግዲህ ወደ አሁን ወደ መዝናኛ ፕሮግራማችን እንሄዳለን ከዛ መሄዳችን በፊት በከተማችን ያሉትን አንዳንድ ነገሮችን ልገልጽ ወዳለሁ ማስተዋወቂያዎችም ይኖሩናል ስለዚህ ካንድ ሙዚቃ በኋላ እንመለሳለን ብዬ ነበር ነገር ግን ከዚሁ አጠቃለን ወደ መዝናኛ ፕሮግራማችን እንድንሄድ አስባለሁኝ ስለዚህ በዚህ በቪክቶሪያ ቢሲ የእንዲሁም የንግስ በዓል ጥሪ ይኖራል ይሄውም ደግሞ በዚሁ በቪክቶሪያ ገብርኤል የገብርኤል በድን ቪክቶሪያ ቅዱስ ገብርኤል ገዳም በዓል ስለሚያከብር በዛ ላይ ለቫንኮር ለምትገኙ ወይንም በሌላው አካባቢ ለምትገኙ ጥሪ አድርገዋል በዛ ላይ እንድትገኙ ተጋብዛችኋል ብዙ ነገሮች አሉ እንደምታቁት ቪክቶሪያ የራሳቸውን ቤተክርስቲያን ለመገንባት ተነስተዋል እና ቦታዎችም ሳያገኙ አይቀሩም ስለዚህ ወደፊትም ደግሞ በቅርቡ እሸቱ መጥቶ ብዙ አናውንስ እና አንዳንድ ነገሮችን ይሰራላችኋል እንግዲህ እሸቱ እንደምታቁት ዶንኪቱብ ባሉበት ቦታ አንዳንድ ዳታዎችን እየሄደ ያደርጋል እና በዚህ በቪክቶሪያ ቢሲ በቅርቡ እንደሚመጣ ነው እንግዲህ የሚመጣበትን ቀን ያላቀም ነገር ግን ይመጣል እና በዛ ላይ እንግዲህ ብዙ ተሳትፎ እንድታደርጉ ማለትም በቤተክርስቲያን ሲሰራ ብዙ ወጪ አለው ቤተክርስቲያን ደግሞ መእመናን ናቸው ለሚያሰሩት አው እንደዛ ነው ስለዚህ ይሄን ሰፖርት ለማድረግ ሁላችሁም መዘጋጀት አለብን ማለት ነው ባለፈው ምዚህ ፈንድሬዚንግ አተደርጓል ያ ብዙዎቻችሁ የተመቸ ያልተመቸም መጥቷል የተመቸ መጥቷል ያልተመቸም ደግሞ እንደዚሁ ስለዚህ ይሄንን ቤተክርስቲያን ለመገንባት በእውነት ትልቅ ነገር ነው ይሄን ገዳም የቅዱስ ገብርኤል ገዳምን በቪክቶሪያ ለመገንባት ትልቅ ነገር ነው እንዲሁም ቀሲስ ሰለሞን ያው ገልጸውልኛል አብራርተውልኛል በጣም በጣም ጥሩ ሁኔታ ነው እንግዲህ ቅዳሜ ሐምሌ ወይንም ጁላይ 25 ቅዳሜ ለት ፕሮግራም ይኖራቸዋል ዜማና እንደዚህ ብዙ ነገሮች አሉ ንግስት የሚደረገው እሁድ ደግሞ ጁላይ 26 እንደዚሁም ፕሮግራም ይኖራል ከ6 ጀምሮ እስከ 12 ድረስ ቅዳሜ ከ4 እስከ 11 ፒኤም ድረስ ይደረጋል እንግዲህ እነኚህ ዝግጅቶች በተቻላችሁ መጠን በቤተክርስቲያን ዌብሳይት ውስጥ ገብታችሁ ማየት ይችላልላችሁ ፖስተሩ በኢትዮጵያን ኮሚኒቲ ላይ ይኖራል እኔም ደግሞ ዛሬ ፖስተሩን ወይንም ነገና ተነጎዳ ፖስተሩን በሆነ መንገድ በዩቲዩብም ሆነ በሌሎች ለቃቸዋለሁ በዛ እንግዲህ እንድትተባበሩ ነው በረከት ከበረቱ ከበረከቱ መካፈል ጥሩ ነውና ወገን ድራሽ ወገን ነው እኛው ነን ሌላ ማንም የለም እንደጣት ትንሽሽ ነን ስለዚህ ያን ነገር ማርግ ግድ ይኖርብናል ብዬ አምናለሁ ለዚህ ነው ማስተዋወቂያንም አሁን ያስተዋወቁት ያለውት እና እንዳትቀሩ ጁላይ 25 እና 26 ነው እሁድ ነው 26 እሁድ ነው ቅዳሜ የምትሄዱ ማላችሁ እሁድ የምትሄዱ አለ በጋራ ቢኬር በጣም ጥሩ ነው ሁሉም ባንድ ላይ ማለት ነው ስለዚህ ያ አንዱ ማስተዋቂያ ነው ሌላው ደግሞ ባለፈው ሳምንት ጀምረን የተሆነው ነገር አለ በዚህ በከተማችን እንግዲህ ብዙ ነገሮች እንቅስቃሴዎች አሉ አይደል እንዴ ብዙ እንቅስቃሴዎች አሉ የማይነገሩ የሚነገሩ የምንሰማቸው የምናያቸው ግን የማይነገሩ በተለይ በሚዲያ ላይ የማይነገር ብዙ ነገሮች አሉ ቢሆንም ግን በአሁኑ ሰዓት ልናብራራ በተለይ መድኃኔዓለም ቤተክርስቲያን ቅዳሴ ታቦቱ በቦታው ባለው ቤተክርስቲያን ላይ ሁሉ የምንሄድበት ቦታ የለም ሌላ ቦታ ነው ያለው ስደት ላይ ነው ይባላል ለህዝቡም የተመመናኑም የት ጋር እንዳለ አናውቅም ነገር ግን እንደ መልእክትም ሆነ እንደ ማንኛውም እንደሰማሁት ከሆነ ያው በሊስ ምክንያት ነው ሊሱ አልታደሰም ላይታደስ ምክንያት የሆነው እንግዲህ ወደፊት የሰበካ ጉባኤውም ወይንም ደግሞ የአስተዳደሩ ክፍል እንዲያብራሩልን ቀደም ብዬ ገልጫለሁ ይሄን ቃል ገብቼላችኋለሁ ሊሱ እንዴት አልታደሰም ለምንድን ነው የሚለው መታደስ ይችል ነበር ወይ በሚለው ደረጃ ላይ ደርሰናል ነገር ግን እንደዛም ሆኖ ይሄ ነው ብለላል ይችላል ቤተክርስቲያኑ ግን ተከራይቷል ናም ይባለው ለነኛ ሊስት ወጣል ቃ ማውጣት ብቻ ነው የቀረቸው እነሱ ደግሞ በቅርቡ ቤተክርስቲያን ፈልገን በክራይ ቢሆን በግዢ እንጀምራለን ብለዋል እንግዲህ ይሄንን እግዚአብሔር አሳካው ሌላው ሁሉም ሰው እዚህ ምናው ባንድ ቤተክርስቲያን ውስጥ በክርስትናም ሆነ ጸበልም ሆነ ሞትም ሰዎችንም ማርፎ እዛ ሸኝተናል ብዙ ብዙ ነገሮችን ነው አመት ባለም ታቦታ ወተናል ብዙ 13 አመት ነው ቀላል ነገር አይደለም አይደል የሆነውና ያ ቤተክርስቲያን ያለ ቦታው ሲቀር በጣም ያሳዝናል ወደ ታቦት ወጣል ነው ያለው ሌሎች ነገሮች ሁሉ ይወራሉ ግን ያን ለመናገር አልችልም ምክንያቱም እውነቱን ማወቅ ጥሩ ነው ብዬ ነው የምገምተው እውነቱ የቱ ጋር ነው ያለው በኋላ መታጠፋ ያግደናል እና ስለዚህ ይሄን በዚህ ልተው ግን ወደፊት ያው የቤተ ክርስቲያኑን አስተዳደር ሆነ ሰበካ ጉባኤውን በፍቃደኝነት ከፈለጉ በፍላጎት እናቀርባለን ስለዚህ ይሄን ነገር በዚህ ልተው እና በሊስ ምክንያት ስለሆነ ስለወጡ ሊስ ስላልታደሰ ሰዮ ማደስ እንተርስ ስላልሆነ እና እኛም ሌላ ቦታ እየፈለግን ነው መመናን አሁን ያው ፕሮግራሙ አካሄድ ማለት ነው እና ለምን ይሄ ሆነ ለምን ሊሱ እንደዚህ ሊሆነ እንዴት ይሆናል ቀደም ብሎ ለምን አይነገርም በዝግጅት አይደረግም ይል አንዳንድ ነገሮች አሉ ያንን ለመመለስ እነሱን መጠየቅ ነው ያለብኝ አለዛንም እናንተ ምትደውልኝ ምትጠይቁኝ ነገሮች ለነሱ ደውሉ ለነማሰል የቤተክርስቲያኑ ሰበካ ጉባኤ በ28 ጁን 28 ተቋቁሟል ነው የሚባለው በርግጥም ሰምቻለሁ በዩቲዩብ አይቻለሁ እና በ28 ተቋቁሞ ሰበካ ጉባኤውን ተወካይ ወይንም የደብሩ አስተዳዳሪን መጠየቅ ይችላል ግን እኔ በዚህ ሰዓት ለልም አልፈልገው ምንድነው ይሄ ነው ብዬ ያለውን ነገር ዲቴል አላቅም ምክንያቱም በጣም ውስጡ ኮምፕሊኬትድ ስለሆነ ያ ነገር በራሱ ሰዓት ወይ በወቅቱ በይፋ እንዲሁ በግልጽ አድርጌ ከዚ ፍላጎት ካላቸው ነው ከሌላቸውም አልጠይቅም ምክንያቱም ትርፋማ ስለማንሆን ነው ይሄ ነው እንግዲህ ዛሬ ያለን በተረፈ የኢትዮጵያን ኮሚኒቲ ኦገስት 1 ኢትዮጵያን ዴይ ያከብራል እንዴት ነው ተዘጋጅታችኋል ኢትዮጵያስ ኮሚኒቲ ምን አዘጋጅቷል ምንም እኔ ጋር የደረሰ ነገር የለም ግን ያው የተለመደው ሙዚቃ አለ ምግብ አለ ቬንደሮች ይኖራሉ እንትን የነው የቢራ መጠጫ ቦታ ይኖራል ሙዚቃ ይኖራል በቃ ጆይ እናረጋለን ማለት ነውና ይሄ ሁሉ ጊዜ የሚደረግ ስለሆነ በዚህ መልኩ ይደረጋል እና ኦገስት 1 ነው እንግዲህ አንድ ሁለት ሳምንት ነው ሶስት ሳምንት ነው የቀረው ተዘጋጁ ጥሩ ጊዜ እናሳልፋን ብዬ ገምታለሁ አብሽር ይመቻችሁ እስከሚቀጥለው ሳምንት ቅዳሜ ድረስ ዜናዎችን እስከማመጣላችሁ ድረስ አዲስ ነገር ካለ አቀርባለሁኝ እስከዛው እስከ 9 ድረስ አሁን ለግማሽ ሰዓት በኔ ጣሉብኝ ጥሩ ጥሩ ሙዚቃዎችን ጀባላችኋለሁ ከአይ ከሌላውም እና ተዝናኑ የአማርኛው ትግርኛው ኦሮምኛው ጉራጌኛው ሁሉ ነገር አለኝ ሸክቤ መጥቻለሁ ግን ላሁኑ እስቲ ልጅ ማይክን በኤአይ የተዘጋጀውን ላሰማችሁ